0: Namaskaralu. Thank you.
1: Namaskaralu.
0: Yes, no, nothing. More than that, you. ዛሬ ነው አንድ ጊዜ ትንሽ ፍፋን ይዞኛልና ብዙ መዘፍኖት እናንተ ናችሁ ዝግጁ ናችሁ? Yeah.